0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምናላችሁ። ጳጉሜ 3 ነው ዛሬ 2018። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የአፍሪቃ ህብረት ልዩ መልክተኛ ኦሌሼጎን ኦባሳንጆ ከህወሓት ለተሰነዘረባቸው ወቀሳ ጽፈት ቤታቸው የሰጠው መልስ፣ በአማራ ክልል 3 ዞኖች ውስጥ የተጠለሉ ተፈናቃዮች መንግሥት እርዳታ ስለነፈጋቸው በረሃብና በሽታ መሰቃየታቸውን ማስታወቃቸውን፣ የኦሮምኛ እውቅ ድምፃዊትና የኦሮሞ የነጻነትና የእኩልነት ታጋይ እልፍነሽ ቀኖን ህልፈት፣ ስራና ስብዕናዋን የሚቃኙ ዘገቦችን በተከታታይ ያሰማናል። ሳምንታዊ ጤናና አካባቢ የህመም ማስታገሻ እንክብሎችን ጥቅም አወሳሰድና ልኬታቸውን የሚቃኝ ዝግጅት ተጠናቅሮበታል። አውሮፓና ጀርመን ባለፈው እሁድ ዛክሰን አንሃልት ምስራቅ ጀርመን ውስጥ በተደረገው ምርጫ አኤፍዴ በሚል የጀርመንኛ ምህጻረ ቃል የሚጠራው ቀኝ ጽንፈኛ ፓርቲ ማሸነፉ ያስከተለውን ድንጋጤ ይዳስሳል። ከዓለም ዜናን ጀምር አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። በኢትዮጵያ ኦሮሚያ ክልል ውስጥ በሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸው ተመለከተ። ማዕድን ማውጫው ኩባንያው ስራውን ለማቆም መገደዱም ታውቋል። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ሌላ የድሮን ጥቃት ፈጽሟል ማለታቸው ተዘገበ። መንግስት በጉዳዩ ላይ የሰጠው ዝርዝር መረጃ ግን የለም። በሌላ በኩል በትግራይ ክልል እየተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲሉ በትግራይ ክልል አዲግራት ውስጥ የሚኖሩ እናቶች ሰላማዊ ሰልፍ መውጣታቸው ተሰምቷል። ኤልኒኞ ባስከተለው ድርቅ ሰዎች እየተራቡ ቀንድ ከብቶች እየሞቱ ነው ተብሏል። በአፋን ኦሮሞ ነጻነትና ኩልነት ሙዚቃ አቀንቃኝነቷ ምትታወቀው የአርቲስት ልፍነሽ ቀኖ ስርዓተ ቀብር ዛሬ በአምቦ ከተማ ተፈጸመ። ዜናው በዝርዝር። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ሌላ የድሮን ጥቃት ፈጽሟል ማለታቸውን የፈረንሳዩ ዜና አገልግሎት ተዘገበ። አማጽያኑ ዛሬ ከተፈጸመው የድሮን ጥቃት ሌላ ባለፉት ጊዜያት በርካታ ጥቃቶች ተሰንዝረው እንደነበር መግለጻቸውን አክለዋል። እንደ ፈረንሳዩ ዜና አገልግሎት ዘገባ ከሆነ በትግራይ ክልል ድንበር ላይ የኢትዮጵያ መንግስት ከፍተኛ ወታደራዊ ኃይል አሰባስቧል። ይህ ደግሞ ከ600,000 በላይ ሰዎችን ህይወት የቀጠፈውን ከጎርጎሮሳውያኑ 2020 እስከ 2022 ድረስ በትግራይ የተካሄደውን የእርስ በርስ ጦርነት እንደገና ሊያስነሳ ይችላል የሚል ስጋት ደቅኗል። የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ የውሃት ምክትል ሊቀመንበር አማኑኤል አሰፋን ጠቅሶ እንደዘገበው ዛሬ ጠዋት በትግራይ ክልል ዋና ከተማ መቀሌ በስተደቡብ የሚገኘው ህንታሎ ወረዳ የድሮን ጥቃት ተፈጽሟል። አማኑኤል ስለ ጥቃቱ የሰጡት ተጨማሪ ዝርዝር ዘገባ ግን የለም። ይሁንና ዜና አገልግሎቱ ሲቪሎች በመኖሪያ ቤታቸው ውስጥ እንደተገደሉ እየሰማሁ ነው ብሏል። የፈረንሳዩ ዜና አገልግሎት ይህን መረጃ በተናጠል ማረጋገጥ እንዳልቻለ አያይዞ ዘግቧል። የፌዴራል ጦርም ለጉዳዩ አስተያየት እንዲሰጥ ከዜና አገልግሎቱ የቀረበለትን ጥያቄ አልመለሰም። ስማቸው እንዳይጠቀስ የፈለጉ በአቅራቢያው ከሚገኝ ሆስፒታል የተገኙ የሕክምና ባለሙያ ለፈረንሳይ ዜና አገልግሎት እንደተናገሩት ግን ዛሬ ማክሰኞ በተፈጸመው ጥቃት ቢያንስ 3 ሰዎች ቆስለዋል። ከተጎጂዎቹ መካከልም ቢያንስ አንድ የትግራይ ኃይል አባል ይገኝበታል። ግጭቶችን የሚከታተለው ACLED የተሰኘው ቡድን በዚህ ዓመት በትግራይ ውስጥ በወታደራዊ ኢላማዎች ላይ ያተኮሩ 14 የድሮን ጥቃቶች መፈጸማቸውን ቀደም ሲል መዘገቡን ይፋ ማድረጉ ይታወቃል። በትግራይ የተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲል

0: በተደጋጋሚ ተቃውሞ አሰምተው ሊሰማቸው የሚችል ሰው ስላጡ ድምጻችን ይሰማ፣ መብታችን ይከበር የሚል መፈክር ይዘው ነው የተሰለፉት። አርሜን ሁለት ነው የተካሄደው። በቃ እናቶች ናቸው የተሳተፉትና ወጣት መሰለፍ አይችልም በየአካባቢው ተደብቀን ያለውና እስከ 50 እስከ 60 የሚያክል እድሜ ያላቸው አባቶችም እንደዚህነት ሙከራ እየተደረገ ስለሆነ እስካሁን ያልተገፈሳው ላይ እንዲህ የተደረገች እናቶች ናቸውና ለዛ ነው ተጠቅሞ የነበረው።
1: ቲዲኤፍ በመባል የሚታወቀው የትግራይ መከላከያ ኃይል አባላት ጦርነት በቃን እያሉ ትግራይ ክልልን እየለቀቁ በመሆናቸው የውሃት ቡድኖች ወጣቶችን እያደኑ እያያዙ ነው፣ እናቶችም በተቻለ ልጆቻቸውን ከክልሉ እያሸሹ ናቸው ሲሉ የአረና ትግራይ ሊቀመንበር ሀብቶም ገብረስላሴ አክለዋል።
0: የውሃት ጉጅሌ ነው የውሃት ቡድን አፈሳው የቲዲኤፍ ሰራዊት እየተከፋፈለ ስላስቸግራቸው ጥሎ እየወጣ ወደ አዲስ አበባም ወደ ሌሎች የኢትዮጵያ ክልሎችም እንዲሁም ወደ አረብ ሀገር እና ሌሎችም እየተሰደደ ስለሆነ በቂ የሰው ኃይል ስላጡ እና ለዛ ለጦርነት አስገደደውም ቢሆን ሰራዊት ለመመልመል ነው። እናቶችም እየተቃወሙ ነው። እናቶች እየታሰሩ እየተደበደቡ ነው። በብዙ አካባቢዎች አፈሳውን እየተቃወሙ ወጣቶችም ለማምለጥ የሞከሩትም በጥይት እስከ መግደል የደረሰ ግፍ እየደረሰባቸው ነው። በርካታ አባቶችና እናቶች ልጆቻቸው ወደ አዲስ አበባና ወደ ሌሎች የላኩ ልጆቻችሁን ካላመጣችሁ ታሰራላችሁ የሚል በትምህርት ቤቶቹ ታስረው ነው ያሉት። በተለይ በተንቤንም ደግሞ በተመሳሳሪ በ34 የሚደርሱ ለውጥ ፈላጊ የተባሉ ሰዎችን ታስረው ያለ ፍርድ እስካሁን ያሉት።
1: በትግራይ ክልል ዛሬ ማፈሳ አለ ያሉት የአረና ትግራይ ሊቀመንበር እናቶች ልጆቻቸውን አምጡ እየተባሉ እየታሰሩ እየተደበደቡ ነው ሲሉ ለዶይቼ ቬለ ተናግረዋል። ትግራይ ክልል በአዲስ ዓመት መያዣ በተመሰቃቀለ ሁኔታ ላይ ትገኛለች። ከውሃት ወታደራዊ ዝግጅት ባሻገር ክልሉ ከፍተኛ ድርቅ አደጋ እየተከሰተበት ከብቶች የሞቱ ሰዎች እየተራቡ ናቸው ሲሉም አምዶ ማክለዋል። ለክልሉ አስቸኳይ እርዳታ እንደሚያስፈልግ የአረና ትግራይ ፕሬዚደንት ጨምረው ተናግረዋል። በኢትዮጵያ ኦሮሚያ ክልል ውስጥ በሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸውን የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ ዛሬ ዘገበ። ቱሉ ካፒ ውስጥ ባለፈው አርብ ጥቃቱ የተፈጸመበት ኬፊ የወርቅና መዳብ ማዕድን ማውጫ ኩባንያ ስራን ለማቆም መገደዱን ትናንት ሰኞ ማሳወቁን የዜና ምንጩ አክሏል። ኩባንያው ከአዲስ አበባ 360 ኪሎ ሜትር ግድም ርቀት ላይ በሚገኙት የተለያዩ ተቋማቱ ላይ ለበርካቶች ሞት ምክንያት የሆኑ ብርቱ የጸጥታ ክስተት መፈጠሩን አሳውቋል። ጥቃቱ በማን እንደደረሰና ምን ያህል ሰዎች እንደተገደሉ ኩባንያው ይፋ ባያደርግም የጸጥታ አካላት የአካባቢው ማህበረሰብና አንድ ሰራተኛ መገደላቸውን መግለጹን የዜና ምንጩ ዘግቧል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በዛክሶኒያንሃልት የክልል ምርጫ ቀኝ አክራሪው አማራጭ ለጀርመን የተባለው ፓርቲ ማሸነፉን ተከትሎ የጀርመኑ መራሄ መንግስት ፍሬድሪክ ሜርስ የምርጫው ውጤት መላው ጀርመንን ይፈትናል፣ የሆነ ነገር ተለውጧል ሲሉ ተናገሩ። እንደ ሜርስ ገለጻ በምህፃሩ AFD ወይም አማራጭ ለጀርመን የተባለው ፓርቲ የምርጫ ስኬት በውጪ አገራትም ተጽዕኖ ይኖረዋል። የጀርመኑ የፖለቲካ ፓርቲ አማራጭ ለጀርመን ሩሲያ የጥቃት ጦርነቷን ብትቀጥልም ዩክሬንን መደገፍ የሚለውን መርህ እንደሚቃወም መራሄ መንግስት ሜርስ አስረድተዋል። በርካታ የኤኤፍዲ ማለትም አማራጭ ለጀርመን የተሰኘው የፖለቲካ ፓርቲ ፖለቲከኞች ከሩሲያው ፕሬዚደንት ቭላድሚር ፑቲን ጋር የጠበቀ ግንኙነት አላቸው ሲሉም መራሄ መንግስቱ ተናግረዋል። መርስ ፓርቲያቸው የክርስቲያን ዲሞክራቲክ ህብረት ሲዲዩ የጀርመንን ህገ መንግስት እሴቶች እንደሚጠብቅና ከለላ እንደሚሰጥ አክለዋል። ይሁንና በጀርመኗ በዛክሶኒያ አንሃልት ግዛት የተሰገኘው የምርጫ ውጤት መራሄ መንግስት ፍሬድሪሽ ሜርስ የጀርመን መራሄ መንግስት ሆነው ይቀጥሉ አይቀጥሉ የሚል ጥያቄ ውስጥ እንዲገቡ ዳርጓቸዋል። የሩሲያ የውጭ ጉዳይ ሚኒስትር ትናንትና ሰኞ ከቀጥር በኋላ በሴንት ፒተርስበርግ የሚገኘውን የጀርመን ቆንስላ ጽህፈት ቤት እንደሚዘጋ አስታወቀ። ከሩሲያ በወጣው መግለጫ መሰረት በሴንት ፒተርስበርግ የሚገኘው የጀርመን ቆንስላ ጽህፈት ቤት

0: ቢያንስ እስከ መስከረም 8 ቀን 2019 ዓ.ም ድረስ ስራውን ማቆም አለበት። የሩሲያ የውጭ ጉዳይ ሚኒስትር በመግለጫው በሁለቱ አግራት መካከል አዲስ የውጥረት ዙር እንዲፈጠር ምክንያት ሆኗል ሲል ጀርመንን ወቅሷል። ሩሲያ ቀደም ሲል በሩሲያ ግዛት ውስጥ የሚገኙትን ሁሉንም የጎተ ተቋማት ቅርንጫፎች እንዲዘጉ ማዘዟ ይታወሳል። በተቋሙ ይሰሩ የነበሩ ሰራተኞች እስከ መስከረም 3 ቀን 2019 ዓ.ም ድረስ አግሪቱን ለቀው መውጣት ይኖርባቸዋል። ባለፈው ወር 75ኛ ዓመት የምስረታ በዓሉን ያከበረውና በአብዛኛው ከጀርመን መንግስት በገንዘብ የሚደገፈው የጀርመኑ የጎተ ኢንስቲትዩት ማለትም የጎተ ተቋም በውጭ ሀገራት የጀርመንን ቋንቋና ባህልን የሚያበረታታ የሚያስተዋውቅ ተቋም ነው። ሩሲያ በሴንት ፒተርስበርግ የሚገኘውን የጀርመን ቆንስላና ሁለት የጎተ ተቋሞችን የመዝጋት እርምጃዎች የተሰሙት ባለፈው ሳምንት ጀርመን በቦን ከተማ የሚገኘውን የሩሲያ ቆንስላ ጽፈት ቤትና በበርሊን የሚገኘውን የሩሲያ የባህል ማዕከል ለመዝጋት ለወሰደችው ውሳኔ ቀጥተኛ ምላሽ ለመስጠት ነው። ጀርመን እነዚህን እርምጃዎች ያስተላለፈችው ሩሲያ በምስራቃዊ ጀርመን ላይፕዚግ ከተማ አየር ማረፊያ ላይ ለደረሰው የድሮን ጥቃት ሙከራ ተጠያቂ እንደሆነች ከገለጸች በኋላ መሆኑ ይታወቃል። በመጨረሻም ዜና አረፍት፣ በአፋን ኦሮሞ የነጻነት እኩልነት ሙዚቃ አቀንቃኝነቷ የምትታወቀው የአርቲስት እልፍነሽ ቀኖ ስርዓተ ቀብር ዛሬ ማክሰኞ ጳጉሜ 3 ቀን 2018 ዓ.ም በአምቦ ከተማ ተፈጸመ። አዲስ አበባ ከተማ ስቴዲየም ዛሬ በተካሄደው የአርቲስቷ መንግስታዊ የአስክሬን ሽኝት ስነ ስርዓት ላይ እልፍነሽ ለነጻነትና እኩልነት ጉዞ ባዜመቻቸው ሙዚቃዎቿ ያበረከተቻቸው አስተዋጽኦች ተዘክረዋል። አርቲስት እልፍነሽ ቀኖ ባደረባት ጽኑ ህመም ምክንያት በሕክምና ስትረዳ ቆይታ ባለፈው እሁድ ጳጉሜ 1 ቀን 2018 ዓ.ም ነበር ከዚህ ዓለም በሞት መለየቷ የተሰማው። አርቲስት እልፍነሽ ቀኖ የሁለት ሴቶችና እንዲሁም ሁለት ወንዶች ልጆችን ደግሞ እንደ ልጆቿ ያሳደገች እናት ነበረች። እልፍነሽ ቀኖ 64 ዓመቷ ነበር። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነው። በኢትዮጵያ ኦሮሚያ ክልል ውስጥ የሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸው ተመለከተ። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ላይ የድሮን ጥቃት ፈጽሟል ማለታቸው ዛሬ ተዘገበ። በሌላ በኩል በትግራይ እየተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲሉ በትግራይ ክልል አዲግራት ውስጥ የሚኖሩ እናቶች ሰላማዊ ሰልፍ መውጣታቸው ተሰማ። ዜናው አበቃ።
1: የዓለም ዜና አዜብ ታደሰ ነች አሰማችን።
2: የዜና መጽሔት
1: ኦሌሸጎን ኦባሳንጆ የህወሓትን ወቀሳ ውድቅ ማድረጋቸው፣ አማራ ክልል የሚገኙ ተፈናቃዮች መንግስትን መውቀሳቸውና የድምፃዊት እልፍነሽ ቀኖ ማንነትና የሽኝት ስርዓት ያልናቸውን ሶስት ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሌሸጎን ኦባሳንጆ የህወሓት ባለሥልጣናት የሰነዘሩባቸውን ወቀሳ አጣጥለው ነቀፉ። የኦባሳንጆ ቃል አቀባይ እንዳሉት ልዩ መልእክተኛው በቅርቡ ወደ መቀሌ የተጓዙት ለማስታረቅ ተልኮ እንጂ የኢትዮጵያ መንግስትን መመሪያ ለማድረስ አልነበረም። ኦባሳንጆ በትግራይ ክልልና በፌዴራሉ መንግስት መካከል ግንኙነት በመሻከሩና እያደጉ የመጡ የፖለቲካና የወታደራዊ እንቅስቃሴዎች ስላሳሰባቸው ካለፈው ሰኔ ጀምሮ የዲፕሎማሲ ጥረት ለመጀመር ምክንያት እንደሆናቸውም የኦባሳንጆ ቃል አቀባይ መግለጫ ጠቅሷል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
3: በልዩ መልእክተኛው ኦሊሴጎን ኦባሳንጆ ቃል አቀባይ ስም ተፈርሞ የወጣው መግለጫ በትግራይ ክልል ባለስልጣናት በኩል በደል ለሚፈጽሙ ወገን ድጋፍ የሚሰጡ ህጋዊ እውቅና ወይም የፖለቲካ ተቀባይነትን የሚያጎናጽፉ መሳሪያዎች እንዳይሆኑ ማረጋገጥ የአሸማጋይነት ሚና ሆኖ ሳለ እነዚህ የአድራዳሪነት ተግባራት በእሳቸው ዘንድ አልታዩም በሚለቀረበባቸው ጠንካራ የገለልተኝነት ጥያቄ ትኩረት ለመሳብ ምስጢራዊ መረጃዎችን ለህዝብ ማጋራት ኃላፊነት የጎደለው እንደሆነ ይስማናል ሲል ወደ መቀሌ የተጓዙ ታስታራቂ ሚና ለመወጣት እንደሆነ ተቀሷል። በተጨማሪም በፌደራል መንግስትና በትግራይ ክልል መካከለ ያለው ግንኙነት መቋረጡ የፕሪቶሪያ ስምምነትን ለማዳከም የተደረጉ ሙከራዎች መኖራቸው እንዲሁም ያደጉ የመጡ የፖለቲካና ወታደራዊ እንቅስቃሴዎች ስላሳሰባቸው ካለፈው ሰኔ ጀምሮ የዲፕሎማሲ ጥረት ስለመጀመራቸው ተገልጿል። የማሸማገል ጥረቱም ሁለቱም ኃይሎች እንደገና ጦርነት እንዲፈጠር ከመያድርጉ ድርጊቶች እንዲቆጠቡ ለማድረግ ያለመ ነው ይላል። የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ በዚሁ ሰሞን ለክልሉ መገናኛ ብዙሃን ድርጅት በሰጡት ማብራሪያ ግን የኦባሳንጆ ሚና ሌላ ሆኖ መገኘቱን ተቀሷል።
4: ኢትዮጵያ ውስጥ በትግራይ ውስጥ ወይም በዚህ አካባቢ ሰላም እንዲፈጠር ሳይሆን የኢትዮጵያ መንግስት መልእክተኛ እስኪመስሉ ድረስ የሆነ የተላኩትን ነገር አስቀምጠው ነው የሚሄዱት። እንደ ሚዲያተር፣ እንደ ሽማግሌ እዛም በዚህም መደረግ ያለባቸው ነገሮች ወደ ሰላም መንገድ ለመሄድ አቅጣጫዎች ማስቀመጥ ስትራቴጂዝ ማድረግ ምናምን በዚህ መፈታት አለበት የሚል ነገር ሳይሆን እንዲህ ይያሉ ነው የሚል ነገር ብቻ ነው ይዘው የሚመጡት።
3: የኦሊሴጉን ኦባሳንጆ ቃል አቀባይ ጽህፈት ቤት መግለጫ በአንጻሩ አንዳንድ ያላቸው የህዋት አመራሮች ኦባሳንጆን ጥረት ለማጣጣል ሲሞክሩ ያሁኑ የመጀመሪያ እንዳልሆነና ይልቁንም ያልተሳካ ቢሆንም በፕሪቶሪያው የድርድር ሂደት ወቅት መሰል ጥረት አድርገው እንደነበር ተከላክሏል። የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለክልሉ መገናኛ ብዙሃን እንዳሉት ግን ፕሬዝዳንት ኦባሳንጆ ከፌደራል መንግስት መልእክት ይዞ ከመሄድ የዘለለ የተለየ ነገር አላደረጉም። ኦባሳንጆ ቃል አቀባይ ጽህፈት ቤት ግን እሳቸው ለአንድ ወገን ያደላሉ የሚለውን ክስ ያለው ሲሆን ኦባሳንጆ እስካሁን ያከናወኑትን ጥረትና ውክልናቸውን የሚያዛባ እንደሆነ በመጥቀስ የአንድን ወገን ፍላጎት በሌላ ወገን ላይ መጫን ውጤት የማያመጣ ድርጊት መሆኑን እንደሚገነዘቡ ገልጿል። ስማቸውን መግለጽ ያልፈለጉ አንድ የሰላምና ደህንነት ጉዳዮች ተመራማሪ ይህ ሁኔታ በተጀመረው የሽምግልና ጥረት ላይ በሂደቱ ስለሚኖረው ተጽዕኖ ይህንን ብለዋል።
5: የህወሓት መግለጫ ፖለቲካዊ ተጽዕኖችም ሊኖሩት እንደሚችል አንድ ሰው በቀላሉ ሊገምት ይችላል። ከሚዲየተርስ ባለፈ በፓርቲስ ቱ ኮንፍሊክት ያለው ሳቤ ፍላጎት ኢንትረስት ሱስራፍ ምንድን ነው የሚለውን በደንብ ማየት ያስፈልጋል። የኦባሳንጆ እንቅስቃሴ በትራክ ዋን ሀይ ሌቭል ዲፕሎማሲ ኢኒሽቲቭ ነው። ከታች ደግሞ ሌሎች ህዝባዊ ጥረቶች አሉ። ጦርነቱን የሚቃወሙ ለማስቀረት የሚደረጉ ጥረቶች አሉና I think a combination of these two with it ሊያመጣ የሚችልበት እድል ይኖራል ብዬ ነው ተስፋ ማድረገው።
3: በኢትዮጵያ መንግስትና በትግራይ ክልል በኩል የተፈጠረው ውዝግብ በተለይ ጽምዶ የሚባል ኃይል መኖሩ ከተሰማ ወዲህ ተባብሷል። ይህም በዚህ ሁሉ ጥረት መሃል በክልሉ የድሮን ጥቃቶችን አስከትሏል። ከዚሁ ጋር በተያያዘ በክልሉ ደቡብ ምስራቅ ዞን ትናንት ሌሊት ህዋኔ ከምትባል ከተማ 5 ኪሎ ሜትር ርቀት ላይ በተፈጸመ በተባለ ድሮን ጥቃት የሶስት ሰዎች ህይወት ማለፉ ተገልጿል። በአካባቢው በማስተማር ላይ የተሰማሩ አብርሃም የተባሉ መምህር ይህንን ለዶች ብላ አረጋግጠዋል።
6: ሶስት ልጆች ሞተዋል። አንዱ የሶስት አመት የአዲግራት ዩኒቨርሲቲ ተማሪ ነው። ተማሪ ይሳቅ ይባላል። የወንድሙ ሚስት ሰሰን ልወሎባ የእሷ የሰሰን ልጅም የሶስት አመት ህፃን ልጅ ቃላ አብርሃ ይባላል የሞቱት ናቸው። የቀብር ስነ ስርአቱም ወዲያው እንደተቀበረ ኦልሬዲ ድሮኗን እየዞረች ስለሆነች ተበትነን ወደ የመኖሪያችን ነው የሄድነው። ያጋጠመው ነገር በጣም ዘግናኝ የሆነ ፍጻሜ ነው የተፈጸመው።
3: ኦሊሴጉን ኦባሳንጆ የአፍሪካ ህብረት የሚመራው የሽምግልና ሂደት ለሁሉም ኢትዮጵያውያን ዘላቂ ሰላም ለማምጣት ሙሉ በሙሉ ቁርጠኛ መሆኑን ለሁሉም አጋሮችና ወዳጆች ለማሳመን እንደሚሞክሩ በወጣው መግለጫ ላይ ተጠቅሷል። የዓለም አቀፉ ማህበረሰብ በጉዳዩ ላይ ክትትል ማድረጉን እንዲቀጥልም ጥሪ አድርጓል። በዚህ ጉዳይ ላይ ግን ከፌደራሉ መንግስት እስካሁን ምንም የተባለ ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በአማራ ክልል ደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋና ሌሎች አካባቢዎች ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች በመንግስት በኩል ትኩረት በመነፈጋቸው ለረሃብ፣ ለወባ በሽታና ለከፍተኛ ማህበራዊ ቀውስ መዳረጋቸውን አስታወቁ። የአማራ ክልል አደጋ ስጋትና ስራ አመራር ምክትል ኮሚሽነር ሰርካዲስ አታሌ በበኩላቸው ከማህበረሰቡ ጋር የተቀላቀሉ ተፈናቃዮችን የመደገፍ ኃላፊነት የአካባቢው አስተዳደሮች መሆኑን አስታውቀዋል። ኢሳያስ ገላው ከደሴ ዝርዝር ዘገባ ልኮልናል።
7: እንድሪስ አወል በሐርቡ ከተማ ላለፉት 6 አመታት ከማህበረሰቡ ጋር ተቀላቅሎ እርሱና ቤተሰቡ እንዲኖሩ መደረጋቸውን ገልጾ የምግብ ድጋፍ በመንግስትም ሆነ በሬዴት ተቋማት ካገኘን 6 ወር አልፎናል ይላል።
8: ብዙም ያገኘን አይደለም ያለነው ያው ከዛ ምድረ ነገር ይለም ራሳውን ከትረዳ ወደ 7 ወር እንደዛ ካል ሆኖ ለራሱ ከተሰጠ ማለት ነው። መንግስት በቃ ዝም ዘንግቶናል። ምክንያቱም ምንም በመንግስት እኮ ሳይሆን ምንም የደረሰ ነገር የለም እኮ እስከ በፊት በመጀመሪያ ዙር እንደመጣን አካባቢ ማለት ነው ድጋፉ ራሱ በወር ለህፃናት ለነፍሰ ጡሮች በቃ ቅድሚያ ነበር ቦታ የሚሰጠው። በአሁን ሰዓት ቀርቶ እንኳን ሄደን ስንጠይቅ በቃ ይመጣል ነው ምንም ለኛ ድጋፍ ይፈጽሙ ምንም ነገር የለም። ኑሮ ድንጋ ታይዞራው በጣም ከባድ ወንድም ያለው።
7: ሌላው በቻግኒ ከተማ ከማህበረሰቡ ጋር ተቀላቅሎ እንዲኖር የተደረገው ሃሩን አብዱል ቃድርም በከተማው ውስጥ የሚኖሩ የሀገር ውስጥ ተፈናቃዮች ከምግብ እጦት በተጨማሪ የወባ በሽታ ፈተና እንደሆነባቸው ይገልጻል።
9: ከመጣን ያለው ችግር እኛ በእውነት በመንግስት ደረጃ ይህን ያክል እርዳታ ተሰጥቶናል ማለት በጣም ያሳፍራል ወይም ይከብዳል። ምክንያቱም ስትመጣም አንዳንድ ጊዜ በስድስት ወር አንድ ጊዜ በአራት ወር አንድ ጊዜ ነበር ከአሁን በፊት የሚመጣው። አሁን ግን በዚህ አመት ከአመት በላይ የሆነን ነው በመንግስት ደረጃ እርዳታ የሚባል ነገር አይተናል። አሁን እኛም ሰልችተናል የመጠየቁም ለምኑም ግን መንግስትም አሁን ትቷል። የተጠለላችሁበት አካባቢ ማህበረሰብ ራሱ ያው እያዋጣ ይስጥ እንጂ በመንግስት በኩል አትጠብቁ ብለውናል። አሁን ግን ደግሞ በዛው ላይ ወረሽኝ ያለ ወባ በጣም ነው በችግር ያንን እየለመነ ነው ሰው የሚታከመው እንኳ ማለት ነው።
7: በጃዊ ከመጠለያ ጣቢያ ውጭ እየኖረ በቀን ስራ ራሱንና ቤተሰቡን የሚደግፈው መሐመድ ሰይድም በዚያ በመንግስት የተሰጣቸው ትኩረት አናሳ መሆኑን ቢገልጽም በሰሜን ሸዋና ሰሜን ወሎ ካምፕ ውስጥ ከሚገኙ እርሱም መሰል የሀገር ውስጥ ተፈናቃዮች እኛ እንሻላለን ሲል ይደመጣል።
10: ትኩረቱ ቀርቶ ጠያቂም የለንም፣ ማድረጉ ቀርቶ የሚያስብልንም የለም፣ ሰውናችሁ ብሎ የሚጠይቀንም የለም። በአሁኑ ሰዓት በጭራሽም በተለያየ ቦታ ያው ተበትኖና የዕለቱን እርዚቁን እየፈለገ ነው ሁሉም ያለው። እየተበተን እንደ ጥሬ ያው በየቦታው እያለቀሰ ነው ሁሉም ያለው። ቢያንስ ባይሆን አሁን እኛ በጉልበታችን እየተንገላተን ብንንከራተትን ብንደክም ትንሽ እኛ እንሻላለን። ባይሆን በጉልበት ሰርተን እንበላለን። ጃራና ደብረ ብርሃን ያለው መጠለያ ግን ምንም ነገር የሚሰራ የለውም፣ የሚወጣበት የለውም። ያለው ችግርና በሽታ ነው ያለ፣ ሌላ ምንም ነገር የላቸው።
7: በአሁኑ ወቅት በደቡብ ወሎ ተመዝግበው የቆዩ ተፈናቃዮችን የመቀነስ ስራ እየተሰራ ነው የሚለው የቃሉ መሐመድ ሰይድም ገና ያልተመዘገቡና በችግር ውስጥ የሚገኙ የሀገር ውስጥ ተፈናቃዮች መኖራቸውን ነው የሚናገረው።
11: በሶስት ወር አንድ ጊዜ በአራት ወር አንድ ጊዜ ነው የሚመጣው ምግብ። ያም ሆኖ ሙሉ ተፈናቃው አልተመዘገበም። ድሮ በዛሬ 2 ዓመት በፊት በመዘገብ ነው ዳታ ነው የሚመጣው። ከአቅም በላይ ነው። በጣም ችግር ውስጥ ነን። የሚገርም ነገር ማለት ነው። ተፈናቃዎቹን ቀንሱ ተብሎ መጥቷል። አሁን ሰው እየወለደ በሸራ ውስጥም ቢሆን ሰው እየወለደ እየኖረ ሰው ቀንሱ መባል በጣም የሚከብድ ነገር።
7: የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ኮሚሽነር ሰርካዲስ አታሌም ከማህበረሰቡ ጋር ተቀላቅለው እየኖሩ ያሉ የሀገር ውስጥ ተፈናቃዮችን ቀለብ የመሸፈን ኃላፊነት የሚኖሩበት አካባቢ አስተዳደር ነው ይላሉ።
12: መንግስታዊ ስምምነት የተደረሰበት በየአካባቢው የሚፈጠርን የሰው ሰራሽና የተፈጥሮ አደጋ በየደረጃው ያለ አካል የሚወስደው የራሱ ሬሾ አለው። ወደ ላይ የሚልከው ሬሾ አለ። በየደረጃው የሚጠበቅበትን ምላሽ የመስጠት ግዴታ አለበት። እያንዳንዱ ዞን እኮ የኮስት ኮሚኒቲ ኬዝሎት በራሱ በዞኑ ነው የሚሸፈን። ካምፕ ውስጥ ያለውን እያቀረብ ነው። የክልል መንግስት የሚያቀርበው አለ፣ የፌደራል መንግስት የሚያቀርበው አለ፣ የዞን መንግስት የሚያቀርበው አለ፣ የወረዳ መንግስት የሚያቀርበው አለ። ስለዚህ ይሄ መቆራረጥ ቢኖር እኛ ተከታትሎ እንዲደረግ ማድረግ ስራ ነው የምንሰራው፣ ማስተባበር ማለት ነው።
7: ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች ያሉባቸው ሰሜን ሸዋ፣ ደቡብ ወሎና ሰሜን ወሎ አስተዳደሮች የአደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊዎችን ስለ ተፈናቃዮቹ ጉዳይ ለማናገር ያደረግነው ጥረትም ለስልክ ጥሪ ምላሽ ባለመስጠታቸው ማካተት አልተቻለም። ለዶቼ ቬለ ዘገባ ኢሳያስ ገላው።
1: በአፋን ኦሮሞ የነጻነትና የእኩልነት ሙዚቃ ቀንቃኝ ትባል የነበረችው አርቲስት እልፍነሽ ቀኖ ስርዓተ ቀብር ዛሬ በአምቦ ከተማ ተፈጽሟል። አዲስ አበባ ስታዲየም ውስጥ በተከናወነው የአርቲስቷ ይፋዊ የአስከሬን ሽኝት ስነ ስርዓት ልፍነሽ ለነጻነትና እኩልነት በሙዚቃው ዓለም ያበረከተችው አስተዋጽኦ ተዘክሯል። ልፍነሽ አፈራችው ያረፈችው ባለፈው እሁድ ጳጉሜ 1 ቀን 2018 ነው። 64 ዓመቷ ነበር። ስዩም ጌቱ ከአዲስ አበባ ተከታውን ዘገባ ልኮልናል።
13: በምራብ ኦሮሚያ ምትራቅ ወለጋ ዞን ነቀምቴ አቅራቢያ ሲቡ ጉቶ ልዩ ስሙ ሳቶ በተባለ ስፍራ ተወልዳ ያደገችው አርቲስት ልፍነሽ ቀኖ በጎርጎሳውያኑ 1962 ነበር የተወለደችው። በመኮ አንደኛ ደረጃ ትምህርት ቤት ትምርቷን የጀመረችው ልፍነሽ ከዚያም ወደ ነቀምት በመምጣት በአሁን ጊዜ ጃቶ ተብሎ በመታወቀው የያኒው መንፈሳዊ ትምህርት ቤት ትምርቷን ቀጠለች። ከልጅነት ጀምሮ ለሙዚቃ ልዩ ስፍራ እንዳላትና የድምጽ ተስጠዋ ልዩ እንደነበር በግለ ታሪኳ የተሰነደላት አርቲስት ልፍነሽ ቀኖ በሽልላም ትታወቅ እንደነበርም ይነገራል። በውስጧ ያደገው ጥበብ በኋላም የወለጋ ክነት ቡድን እንድትቀላቀል አድርጓታል። በክነት ቡድኑ ውስጥ ፖለቲካ ነክ ሙዚቃዎችን በማቀንቀኗ በወቅቱ በነበረው የደርግ መንግስታዊ አስተዳደር መፈለጋዋ ደግሞ ገና በታዳጊ እድሜዋ ጠፍታ ወደ አዲስ አበባ እንድትገባ አድርጓታል። አዲስ አበባ እንደገባች ቀዳሚና እሁድ በሚቀርበው የብሔራዊ ቲያትር የሙዚቃ መድረክ ላይ እድል አግኝታ በአፋን ኦሮሞ ማቀንቀን የጀመረችው ልፍነሽ ወዲያውኑ የኦሮሞ ነጻነት ግንባር ኦኔግ አመራሮችን በማግኘቷ በአርት ዘርፍ ወደ ፖለቲካው ዓለም ሰተት ተብላ ትገባለች። በኢትዮጵያ ፖሊስ ኦርኬስትራም ተሳትፎ የነበራት ልፍነሽ ፖለቲካን የፍቅር ሙዚቃ በማስመሰል ካንጋፋ የኦሮሞ አርቲስቶች ጋር ትዘፍን እንደነበረን በታሪኳ ተሰንዷል። ልፍነሽን ከ1969 ዓ.ም ጀምሮ በቅርበት እንደሚያውቋት ገልጸው አስተያየታቸውን የሰጡን የቀድሞ የትግል አጋሯ አቶ ቀጀላ መርዳሳ ሙሉ ሕይወቷን ለኦሮሞ ትግል ሰጥታ ያለፈች ለዋታል።
14: በጣም ናሽናሊስት ናት። ፊት ለፊት የምትናገር ግልጽ፣ በቃ ምንንም የማትፈራ የትኛውን መድረክ ላይ ቆማ ስለ ኦሮሞ መናገርና መዝፈን የምትችል ነበረች እና በጣም ብዙ አስተዋጽኦ ነው። እንግዲህ ብዙ እድሜ ልክዋን በዚህ ውስጥ ነው ያሳለፈችው። ሙሉ ጊዜዋን ለዚህ ለኦሮሞ ትግል ሰጥታ ያለፈች ናት ብዬ የሚወስዳት ናት። የኦሮሞ ህዝብን ትግል የሚያቀነቅኑ ናቸው ዘፈኖቿ። ከዛም ኦሮሞ ነጻነት ግንባር ወደ አዲስ አበባ ሲገባ በ1983 ኦሮሞ ነጻነት ግንባር የክነት ቡድን ውስጥ ገብታ ጉለሌ ላይ ብዙ ሙዚቃዎችን ሲያቀርቡ ከነበሩት ውስጥ ናት። ትታወቅ ናት፣ አንጋፋ ናት።
13: ከ1983ቱ የሽግግር መንግስት ምስረታን በኋላ የኦሮሞ ነጻነት ግንባር ኦኔግ ከመንግስት ምስረታ መውጣቱን ተከትሎ በሱሉልታ ሙሎ አዳ በርጋና የሚታ ሮቢ ገጠራማ ስፍራዎችን ለማዳረስ የተገደደችው የያኔ ወጣት በኋላም ከአርቲስት ዘሪሁን ወዳጆ ጋር ተይዘው ከእንጭኒ እስከ አምቦና የደዴሳ ወታደራዊ ስልጠና ካምፕ ውስጥ ለወራት ታስረዋል። ከደዴሳ እስር በኋላም የወቅቱ ታጋዮች የነሊንጮ ለታ እስርን የተቃወመችው ልፍነሽ በሰንዳፋና በአምቦ ከልቸሌ ለአመታት ታስራለች። በዚህን ወቅትም የአምቦ ህዝብ ውሎልኛል ባለችው ለታ ምክንያት ቀብሯም ከትውልድ መንደሯ ይልቅ በአምቦ እንዲሆንላት መልእክቷን ደጋግማ ለወዳጆቿ አሰምታለች። በፖለቲካው ተገፍታ ከኬንያ እስከ ኖርዌይ የስደት ህይወትንም ቀምሳለች። በዚያም ግን በ2010 ዓ.ም ወደ አገር ቤት እስከተመለሰች ጊዜ ድረስ ባመነችበት የፖለቲካ ሐሳብ የበኩሏን አስተዋጽኦ በማድረግ ከግል ህይወቷ ይልቅ ለሌሎች መኖርን ስለመምረጧም በግል ታሪኳ ተጽፏል። አቶ ቀጀላ እንደሚሉትም
14: አብረን ታስረን ያለው ነው ራስ ሰንዳፋ ላይ አንድ ጊዜ አብረን ታስረን ነው የተወሰነ ጊዜ ውጭ አገርም ከሄደች በኋላ ኤርትራ መጣ ሩነ ጸነት ሰራዊትን ስታበረታታ ሁሉ ጊዜ ስለ ወቦ ነው የምትዘፍነው። ናሽናሊስት ናት። 15 ዓመት ገደማ ከዛ በላይም ሊሆን ይችላል ኖርዌይም ስትታከም ኖራ ከ1910 በኋላ ደግሞ ወደ አዲስ አበባ መጣች። ከፈትንትኗ ድረስ የልፍነሽ ሞራል አንድም ቀን ወድቆ አያውቅም።
13: በተለያዩ ጊዜያት በህመም ስትሰቃይ የቆየችው አርቲስት ልፍነሽ ባደረባት ህመም ባሳለፍነው እሁድ ማለዳውን በ64 ዓመት እድሜዋ ከዚህ ዓለም ድካም አርፋለች። በስደት ሳሉ በኖርዌይ ቅርብ ጓደኛዋ ዘቢባ ነጋሽ
15: የዛሬ 20 ዓመት ኖርዌይ ስንኖር ቀዲዳ ምትለም የአዳራ ስሞት አምቦ ቀበሌ ኖርዌይ ውስጥ እንደ ቤተሰብ ስትታመም አስታማኝ ስታመም አስታማኝ አስታማኝ ናት። እልፍነሽ ብዙ ነገር ናት ለእኔም ለቤተሰብ። ስደተኛ ሲበቃ ተቀብላ ነው ቤቷ አሳርፋ ነው ስታርፍ ሬሳዋን ገድምዤ አጥቤ የምትወደው ልብስ አልብሽ በክብር ቀኝቻለ።
13: አርቲስት ልፍነሽ ቀኖ ከትዳር አጋሯ ኃይለ ኢየሱስ ቀነኒ ጋር ሁለት ሴትዮችን በማፍራት ሁለት ወንዶች ደግሞ እንደ አብራክ ልጆቻቸው አሳድገዋል። የአርቲስቷን ህልፈት ተከትሎ በርካታ የኦሮሞ ምሁራንና የመንግስት ባለስልጣናት ሀዘናቸውን ገልጸዋል። ዛሬ አዲስ አበባ ስታዲየም በተደረገላት ደማቅ የአስክሬን ሽኝት ስነ ስርዓትም በርካቶች ያለ ፖለቲካዊ አመለካከት ልዩነት በአንድነት ታደመዋል። ስርዓተ ቀብሯም በአምቦ ከተማ ዛሬ ከሰዓቱን ተፈጽመዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ዜና መጽሔቱ የእስካሁኑ ነበር፣ የዛሬው ማለት ነው። ወደ ሳምንታዊ ዝግጅቶቻችን በቀጥታ እናልፋለን። ቀዳሚው ጤናና አካባቢ ነው። ማንኛውም መድኃኒት ልክና መጠን እንዳለው የህክምና ባለሙያዎች በየጊዜው ያሳስባሉ። ይሁንና ብዙዎች በየምክንያቱ በቀላሉ ስለሚያገኙአቸው የተለያዩ የህመም ማስታገሻ መድኃኒቶችን ይወስዳሉ። እንደ ፓራሲታሞል ያሉ የህመም ማስታገሻ መድኃኒቶችም አውቀውም ሆነ ሳያውቁ እየደጋገሙ መውሰድ ምን ያስከትል ይሆን? የዛሬው ጤናና አካባቢ ዝግጅት ትኩረት ነው። ሸዋ እየለገሰ እንደሚከተለው አጠናቅረዋለች።
2: ጤናና አካባቢ።
16: አንዳንዴ ፓራስተሞል እንግዲህ በዌስተርኖች አካባቢ እንደ ከፍተኛ የጉበት ችግር አምጪ ነው የሚታየው።
17: ዶክተር ፈቃዱ ግርማ የውስጥ ደዌ ከፍተኛ ሐኪም፣ ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? የህመም ማስታገሻ መድኃኒቶችን አዘውትሮ መጠቀም ምን ያስከትላል? የውስጥ ደዌ ከፍተኛ ሐኪሙ ማብራሪያ ጠይቀናል። ለጥቂት ደቂቃዎች አብራችሁን ሁኑ። ስለ ህመም ማስታገሻ መድኃኒቶች ለመነጋገር መነሻ የሆኑን የዶች በለ የዘውትር አድማጭና ተሳታፊ የደሴው ጥቁራሚን ናቸው። እንዲህ አሉ። ይድረስ ለጤናና አካባቢ ፕሮግራም ዝግጅት ክፍል በቅድሚያ የከበረና ያድናቆት መልእክቴ ላዘጋጇ ሸዋዬ ይድረስልኝ። ስቀጥል በዚሁ ፕሮግራም ባለሙያን ጠይቃችሁ ምላሽ እንዲሰጥበት የማቀርበው ጥያቄ በመላው ሀገራችን የጀበና ቡና ከትልልቅ ካፌዎች እስከ በረንዳ ድረስ ሲኒና ጀበና ደርድረው ቡና አፍልተው የሚሸጡትን የተመለከተ ሲሆን፣ በዚህ ላይ በጀበና ቡና ሱስ የተለከፈውን ተጠቃሚ ብዛት ለተመለከተ አጀብ ያሰኛል። ነግቶ ቁርሱን በልቶና ቤት ያለውም ከቤቱ ምሳ በልቶ ከቤቱ ቡና አስፈልቶ መጠጣት እየቻለ ወሬ ደመቅመቅ ካለበትና ሰው በብዛት ወደሚጠቀምበት የጀበና ቡና ሄዶ የሚጠቀመው ሰው እጅግ በጣም ብዙ ነው። የኔ ጥያቄ ምን መሰላችሁ? የተወሰኑ በዚህ ስራ የሚተዳደሩ ንጹህ ቡና አፍልተው ለተጠቃሚ የሚያቀርቡ እንዳሉ ሁሉ የተወሰኑት ደግሞ ለገበያ መሳቢያ ተብሎ የተለያየ ባዕድ ነገር ጨምረው የሚያፈሉና የሚሸጡ ስላሉ እነሱን ይመለከታል። ይህም ብቻ አይደለም። ከብዙዎች የምሰማው የራስ ምታት ማስታገሻ ፓራሴታሞል ከቡናው ዱቄት ጋር ደባልቀው የሚፈጩና ይህን አፍልተው ለተጠቃሚ የሚያቀርቡ አሉ እየተባለ እንኳ ሰው ከጀበና ቡና ተጠቃሚነት አለመራቁን እያየን ነው። ሰው ቡና ጠጣው ብሎ በየቀኑ በሚወስደው ቡና ውስጥ የተባለው ነገር ካለ አንድ ሰው በቀን 2-3 ስኒ ቡና የሚጠቀም ከሆነ በየቀኑ ፓራሴታሞል ይወስዳል ማለት ስለሚሆን ፓራሴታሞል በየቀኑ መውሰድ የሚያስከትለውን የጤና ቀውስ በተመለከተ ባለሙያዎች ሐሳብ ይስጡበት እያልኩ ይህን ጽሑፍ የጻፍኩት ንጹህ ቡና አፍልተው የሚያቀርቡትን ለመውቀስ ሳይሆን የሰዎችን ሕይወት መታደግ ግድ ስለሆነብኝ ነው። በመጨረሻም ቡና በየቀኑ መጠቀምና ጭራሹን አለመጠቀም ብሎም ጠቀሜታውና ጉዳትም ካለው ሙያነክ ማብራሪያ ቢሰጥበት መልካም ነው። አመሰግናለሁ። የእናንተው ጥቁራሚን ከደሴ። የተከበሩ አድማጫችን የደሴው ጥቁራሚን፣ በቅድሚያ ስለሚከታተሉንና ስለ መልካም ቃላቱ ከልብ አመሰግናለሁ። የላኩልንን መልእክት እንዳለ ያቀረብኩት የሚመለከታቸው ጉዳዩን እንዲያስተውሉት ቢሆንም እርሶ ከቡና ጋር ይቀላቀላል ያሉትን ግን ጊዜ ወስዶ መመርመርና ማጣራት ይጠይቃል። በዚህ አጋጣሚ ከኢትዮጵያ የምግብና መድኃኒት ባለስልጣን ለሚመለከተው ክፍል ጉዳዩን በማቅረብ ክትትል ይደረግበት እንደሆነ ለመጠየቅ ጥረት ማድረጋችንን መግለጽ እንወዳለን። ሆኖም ግን የሕዝብ ግንኙነት ኃላፊው እንዲህ ያለው ጉዳይ የሚመለከታቸው እንደሆኑ የገለጹልን ሰው ስልካቸው አልተነሳም። እናም ለዛሬ ባይሳካም በሌላ ጊዜ ጉዳዩን የምንመለስበት ይሆናል። ጠያቂያችን እንደሚያውቁት በሀገራችን ብዙዎች እንደ ፓራሴታሞል ያሉ የህመም ማስታገሻ መድኃኒቶችን በየምክንያቱ እንዳገኙ ይወስዳሉና ያ ሊያስከትል ስለሚችለው ጠንቅ የውስጥ ደዌ የህክምና ባለሙያን አነጋግረናል። ዶክተር ፈቃዱ ግርማ በአዳማ ሆስፒታል ሜዲካል ኮሌጅ የውስጥ ደዌ የጨጓራ የአንጀትና የጉበት ህክምና ባለሙያ ናቸው። ባለሙያው ህመም የሚያስታግሱ መድኃኒቶችን በሐኪም ትዕዛዝ መሰረት መውሰድ ብቻ ተገቢ እንደሆነ ነው ያሳሰቡት። በዋናነት ግን እነዚህ መድኃኒቶች በተለይ ሰዎች ከቀዶ ህክምና በኋላ የህመም ስሜት እንዳይሰማቸው የሚረዱ ጠቃሚዎች መሆናቸውን አጽንኦት ሰጥተዋል። ከመጠን ካለፉ ግን መዘዝ እንደሚኖራቸው አሳስበዋል።
16: ህመም ማስታገሻ የሚባሉ መድኃኒቶች ብዙ ናቸው፣ በጣም ጠቃሚም ናቸው። ለምሳሌ ጥቅማቸውን ጎላ ብለን ስናየው ከቀዶ ጥገና በኋላ ህመም ስሜት እንዳይሰማን የሚሰጡ መድኃኒቶች አሉ። አንዳንድ ደግሞ ከኛ ጋር ቆይታ ሊያደርጉ የሚችሉ ህመሞች ክሮኒክ ኢልነስ የሚባሉ በተለይ ህመም ካላቸው ህመሙን ለማስታገስ የሚሰጡ መድኃኒቶች የተለያዩ ናቸው። እነኚህ መድኃኒቶች እንደው ከፋርማሲ ዝም ብለን ብንገዛቸው አሉ፣ አንዳንድ በፕሪስክሪፕሽን የሚታዘዙም አሉ። እንግዲህ ሁሉም ማስታገሻዎች በጥንቃቄ ሐኪሙ ባዘዘው ከተወሰደ ጥቅም አላቸው። ግን በዛው ልክ ከምንፈልገው በላይ ከወሰን ጉዳታቸው በጣም ከባለሰሞን ጀምሮ ማለት ነው። በተለይ ጨጓራን የመጉዳት እስከ መድማት ድረስ ሊያደርስ ይችላሉ። ኩላሊት ስራ እንዲያቆም ሊያደርጉ ይችላሉ። ከዛ ውጪ ደግሞ ሱስ የሚያስይዙም ናቸው። አንዳንዴ ሱስ ሊያስይዙን የሚችሉ የህመም ማስታገሻዎች አሉ ማለት ነው።
17: እንደ አሁን አንዳንድ ሰው በትንሽ በትልቁ ትንሽ ራሴን አመመኝ የሆነ ነገር እንደዚህ ተሰማኝ ብለው ህመም ማስታገሻ ይወስዳሉ፣ ይመከራሉ?
16: እውነት ነው። አንዳንዴ ህመም ስትሰማን መውሰዱ ተገቢ ነው። አንዳንድ ህመሙን በሌሎች ነገሮች ሞክረን ማሻላለት ከባድ ራስ ምታት ቢሆን የተለያዩ ህመሞች ካለን መውሰዳችንም ምንም ችግር የለውም። ግን ስንወስድ አግባብ ባለው መጠኑን የጠበቀ መሆን አለበት። ለምሳሌ ፓራስታሞል የምንወስድ በቀን መታዘዝ ያለበት ሬንጅ አለ። ለምሳሌ ማንኛውም ሰው 4 ግራም በታች ነው መውሰድ ያለበት እንጂ ከዛ በላይ በወሰድን ቁጥር ጉበታችንን ሊጎዳ ይችላል።
17: የውስጥ ደዌ ህክምና ባለሙያው እንደሚሉት አንድ ሰው ለህመም ማስታገሻነት በቀን ሊወስደው የሚችለው የፓራሴንታሞል መጠን ከ4 ግራም መብለጥ የለበትም። ለመሆኑ ስንቶች ይህን ያስተውላሉ? ዶክተር ፈቃዱ እንደሚሉት የህመም ማስታገሻ ለመውሰድ ሰዎች ከሐኪም መመሪያ በተጨማሪ እንደ ጨጓራና ጉበት የመሳሰሉ የውስጥ የአካል ክፍሎቻቸው ጤንነት መረጋገጥም ይኖርበታል።
16: አንዳንዴ ፓራስተሞል እንግዲህ በዌስተርኖች አካባቢ እንደ ከፍተኛ የጉበት ችግር አምጪ ነው የሚታየው። ሱሳይዳል አቴንት የሚያደርጉ ሰዎች አንድ ስትሪፕ ከዛ በላይ ሲወስዱ ጉበታቸውን ሊጎዳ ይችላል ማለት ነው። ሌሎቹ እንደ አይፖፕሮፌን፣ ዳክሎፌናክ የሚባሉ በተለይ ኩላሊታችን ሊጎዱ ይችላሉ። ጨጓራችንም አልሰር ሊያመጡ ይችላሉ። እስከ መድማት ሊደርስ ይችላል ማለት ነው። ከዛ ውጭ ግን ተባለው መጠን በላይ በቀጥ የምንወስድ ከሆነ እነኚህ አሁን ያላቸው ችግሮች ይብሳሉ። እሱም ብቻ አይደለም፣ ለምሳሌ ከስር ሌላ ችግር ካለ፣ ለምሳሌ አንድ ሰው የሚያጨስ ከሆነ እንደው ሌሎች መድኃኒቶች የሚወስድ ከሆነ ለየ ጉበት ችግር ካለበት ትንሽ ዶስ ሰጠው ራሱ ጉዳት ሊያመጣ ይችላል። ጉበቱ የታመመ እንደሆነ፣ ጨጓራው የታመመ እንደሆነ ያባብስባቸው ይችላል ማለት ነው።
17: የህመም ማስታገሻ እንደ ባለሙያው ከቀዶ ህክምና በኋላ እና ከበድ ያለ ህመም ሲኖር ቢወሰድ ይመከራል። ግን የህመም ማስታገሻን እንደ ዋነኛ መፍትሄ በመገመት ደጋግመው የሚወስዱ ወገኖች ጥቂት አይደሉም። የህመም ማስታገሻዎች ብቻ ሳይሆኑ ሌሎች ኬሚካል መድኃኒቶች ሁሉ የጎንዮሽ ጉዳት እንደሚያስከትሉ መግለጫቸው ላይ በግልጽ ይጻፋል። ስንቶች ያስተውሉት ይሆን? ዶክተር ፍቃዱ የህመም ማስታገሻ መድኃኒቶች አገልግሎታቸው ጊዜያዊ ነው ይላሉ።
16: የህመም ማስታገሻዎች ጊዜያዊ ናቸው። ብዙ ጊዜ እንደ ማስታገስ ማለት እንግዲህ በተወሰነ መልኩ ችግሩን መቀነስ እንደማለት ነው እንጂ መፍትሄ አይሆኑም። መፍትሄው አንድ ስታዘዝ ግለሰቡ ያለው ህመም ምንድን ነው የምኖረው መታወቅና ከስር እሱም እንትን ማድረግ አለብን። እንግዲህ ማስታገሻ የሚባለው የህመም ማስታገሻ ፔንኪለር የሚባሉ ናቸው እንጂ ብዙ ሰዎች እንደው የጨጓራ አሲድ መቀነሻ ወስዶ እኮ ማስታገሻ ሊል ይችላል። ማስታገሻ የሚባሉት ይሄ ህመም ሄድን የሚያስታግሱ የሚያሻሽሉ ናቸው። ከዛ ውጪ መድኃኒትን ዝም ብለን የምንገዛቸው ነገሮች ግን ችግር አለው። ለምሳሌ በዓለም ላይም በእኛ ሀገርም መድኃኒት ዝም ብሎ ከፋርማሲ እየተገዛ ዶዙንም ሳይጨርሱ የተወሰኑ ብቻ ወስዶ የሚያቆሙ የተለያዩ የባክቴሪያ እና ሌሎች ፓራሳይት ብንበለው መለማመድ እያመጣ ነው ያለው። በተለይ በእኛ ጥሩ ቢወስድ ምሳሌ አሞክሳስሪን በየፋርማሲው አንድ ስትሪፕ እየተገዛ ለተለያዩ ነገር ይጠቀማሉ። ግን የአሞክሳስሪን ሌላ አስፈላጊ ስንወስድ ስራ እየሰራልን አይደለም።
17: መድኃኒት ተገቢ ባልሆነ መንገድ የመውሰዱ ድፍረት ዶክተር ፈቃድ እንዳሉት ያ መድኃኒት ሊያስወግደው የሚችለው የጤና ችግር ባጋጠመ ጊዜ ታማሚው መፍትሄ እንዳያገኝ ምክንያት ይሆናል። የተዋሲያን የመድኃኒት መላመድ የሚከተለውም እንዲህ ባሉ ስህተቶች እንደሆነ ነው ያመለከቱት። ያለ ሐኪም ትዕዛዝ በዘፈቀደ የምንወስደው ፓራሴታሞል ብዙዎች ልብ የማይሉት መዘዝ አለው ባይ ናቸው።
16: ፓራሴታሞልም ቢሆን በተለያየ ስም ስያሜ ቢኖረውም በዓለም ላይ ኦቨር ካውንተርስ እያሉ
17: ያለ ሐኪም ትዕዛዝ ማለት ነው።
16: ያው የሐኪም ሳይጽፍላቸው ይገዛሉ፣ ይወስዳሉ። እሱም ቢሆን ቀላል የሆነ መድኃኒት ይመስላል፣ ግን ሰውየው ከጤናው ሁኔታ እንደገና ደግሞ እንደተወሰደው ዶዝ ገዳይ ሊሆን ይችላል። አረስተውል በራሱ ማለት ነው። ስለዚህ ማንኛውም ነገር ስንጠቀም ለምን ነው የተጠቀምኩት፣ ለምንድን ነው ያስፈልገኝ የሚለው ምክር በጣም አስፈላጊ ነው። አረስተሞል የጉበት ስራ ማቆም እንዲያጋጥም ሊያደርግ ይችላል። እስከ ጉበት ቀየራ ድረስ ሊያስከትል ይችላል ማለት ነውና በተለይ በእኛ በኢትዮጵያ ኦርጋን ትራንስፕላንቴሽን ለምንና እስከ መሞት ድረስ ሊደርስ ይችላል። ሌሎችም ቢሆን እስከ ኩላሊት ውድቀት ሊያደርሱ ይችላሉ ማለት ነውና እነኚህ ማስታገሻዎችን ቀላል ነው ምናምን ብለን እየገዛን መውሰድ የለብንም። ኪድኒስ ደግሞ ኩላሊታችን እንዳይጎዳ ምናልባት ውሃ በደንብ መጠጣት፣ ዶዙን ደርበን ሳንወስድ ወይ ዶዙን ሳናራዝመው ማለት ነው መውሰድ ይኖርብናል።
17: ኢትዮጵያውያን በብዛት ከሚታወቁበት ነገር አንዱ የራስ የሆነ ነገር ከሌላው ጋር መጋራት ባህላቸው ነው። ይህ የሚደገፈው አውንታዊነት ያለው ማህበረሰባዊ እሴት መድኃኒትም ላይ ይታያል። ሰዎች የታዘዘላቸው መድኃኒት ለቤተሰብ አባላትና ወዳጅ ጓደኞች ሲያጋሩ ማየት የተለመደ ነው። የውስጥ ደዌ ሕክምና ባለሙያው ዶክተር ፈቃዱ እንዲህ ያለው ልማድ እንዲቀር ያሳስባሉ።
16: ፔን ኪለር ፓራስታሞልን ጨምሮ ለዝም ብሎ ሄዶ ከመግዛት አስፈላጊነቱን ከጤና ባለሙያ ጋር መመካከር በጣም አስፈላጊ ነው። በዛ ላይ ደግሞ ስንጠቀም ከጥቅም ውጪ ሊያደርገን እንደሚችል የተለያዩ አካላታችን በተለይ ኩላሊትና ጉበት በተለይ ይሄ ኦፖዎችስ የሚባለው እስከ አእምሮ እስከ መተንፈሻ አካል መጉዳት ድረስ እንደሚሄድ ማወቅና መገንዘብ ያስፈልጋል። ከዛ ውጪ ማንኛውንም መድኃኒት እንወስድ ራሳችንን እንደምናጣ ይህን መድኃኒት ወደፊት የተለያዩ ነገሮች ስንጠቀም የራሳችን ማጣት ብቻ ሳይሆን እንደ ማህበረሰብም እንደ ሀገርም ብዙ ነገር የመለማመድ ስሜት ስለሚያመጣ ማንኛውንም በተለይ አንቲባዮቲክስ ዝም ብሎ ገዝቶ ለመውሰድ ይህ ነገር የተለመደ የሆነ መጥቷል እና ይህንን ባህል ብናቋርጥ የሚል ሀሳብ አለኝ።
17: ጠያቂያችን የደሴው ጥቁር አሚን ስለ ህመም ማስታገሻ መድኃኒቶች አወሳሰድ ብቻ ሳይሆን ስለ ቡና አጠቃቀምም ጥያቄ አንስተዋል። በየቀኑ አብዝቶ ቡና መጠጣት ምን አውንታዊና አሉታዊ ውጤት አለው ነው ያሉት?
16: ቡና ጥቅምም አለው ጉዳትም አለው። አሁንም የጤና ሁኔታ ይወስናል። ለምሳሌ ቡና በተለይ የጉበት ላይ ስብ ያላቸው ኢንፍላሜሽን ይኖረው ስብ በተለያየ መንገድ ጉበት ላይ የሚኖራቸው ሰዎች ቡና የተወሰነ እርዳታ ያደርጋል፣ ያንን ያሻሽላል። ምን እንትን አለ በሳይንሳዊም የተረጋገጠ ነገር አለ። ከዛ ውጭ ደግሞ ቡና የልብ ምት የሚጨምርባቸው ሰዎች አለው። የልብ ምቱ መዛባት አንዳንዴ ጊዜያዊም ቢሆን ግፊት የመጨመር አዝማሚያ ሊኖረው ይችላል። እንደዚህ አይነት ተፈጠረባቸው ቡናን መተው ነው ያለባቸው ማለት ነው። ከዛ ውጪ ቃር እንደ ጨጓራ አይነት ስሜት፣ ህመም ስሜት፣ አሲድ መጨመር ስሜት ያመጣል አንዳንዴ ካፌን ስላለው ማለት ነው። እና እንደዚህ የሚያስቸግራቸው ከሆነ አለመጠጣቱ ይማከራል። ከዛ ውጪ ግን ሶሻል ቫሊዩ አለው። ያው እኛ ሀገር ቡና ሰውን ያቀራርባል የሚል ነገር አለው። ግን ስንጠጣ ሱስም ሊያስይዝም ይችላል። በዛ መልኩ ብናየው የተሻለ ነው ብዬ አስባለሁ ቡናን።
17: የተከበሩ የዘወትር ዶቼ ቬለ ተከታታይና ተሳታፊ የደሴው ጥቁር አሚን ከውስጥ ደዌ ሕክምና ባለሙያው በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። ማብራሪያ በመስጠት የተባበሩንን ዶክተር ፈቃዱ ግርማንም ከልብ እናመሰግናለን። አድማጮች፣ ለዛሬ ያልነውን በዚህ እናብቃ። የ2018 ዓመተ ምህረት የመጨረሻዎቹ ቀናት ላይ ነንና መጪው ዓመት የጤና እንዲሆንላችሁ ከወዲሁ እንመኝ። ሸዋ የለገሰ ነኝ። ሰላም ሁኑ።
1: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። አማራጭ ለጀርመን በጀርመንኛ ምህጻሩ አኤፍዴ ፓርቲ በምስራቅ ጀርመኗ በዛክሰን አንሃልት ግዛት ባለፈው እሁድ በተደረገ ምርጫ ያገኘው ድል አንጋፋዎቹን የጀርመን የፖለቲካ ፓርቲዎች አስደንግጧል። በምርጫው ከባድ ሽንፈት የገጠማቸው ነባሮቹ የፖለቲካ ፓርቲዎች ውጤቱ በእጅጉን ያስጨነቃቸው። የዛሬው አውሮፓና ጀርመን ዝግጅታችን የአኤፍዴ ድል በጀርመን ፖለቲካ ላይ ያሳደረውን ተጽዕኖ ነው የሚቃኘው። ሂሩት መለስ አጠናቅረዋለች።
2: አውሮፓና ጀርመን
18: ውድ ወዳጆቼ፣ ታሪክ ሰርተናል። ሀገራችንን መልሰን እየወሰድን ነው። እዚህ በሳክሶኒ አንሃልት ጀምራል። 45% ሲደመር 6 ለነዚህ ቃላት አመሰግናለሁ። እና እንደምታዩት አጋንኛ አልተናገርኩም። አብረን እንቆማለን፣ አንድነታችንን እንጠብቃለን። እናም ወደፊት የምንሄደው በዚህ መንገድ ነው። እናም ይህ መሰረት ነው። ውድ ወዳጆቼ፣ ይህ በመላው ጀርመን የመጀመሪያው በአይኤፍዴ የሚመራ መንግስት የሚያደርግበት መሰረት ነው። እዚህ በዛክሰን አንሃልት፣ ከዚያም በመላው ጀርመን።
19: ባለፈው እሁድ በምስራቅ ጀርመኗ የዛክሰን አንሃልት ግዛት በተካሄደው ምርጫ በሰፊ ልዩነት ያሸነፈው የአማራጭ ለጀርመን ፓርቲ አይኤፍዴ እጩ ኡልሪሽ ዚግመንድ ውጤቱ እንደተበሰረ የተናገሩትን ነበር የሰማችሁት። የጀርመን የሕገ መንግሥት ደህንነት ጠባቂ መስሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው አሸናፊው አማራጭ ለጀርመን በጀርመንኛ ምህጻሩ አይኤፍዲ በአሁኑ ጊዜ በምስራቅ ጀርመኗ በዛክሰን አንሃልት ግዛት ያገኘውን ከፍተኛ ድል እያጣጣመ መንግስት የመመስረት ሙከራም እያደረገ ነው። በአንጻሩ በምርጫው መራር ሽንፈት የተከናነቡት ነባሮቹ የጀርመን ፖለቲካ ፓርቲዎች የፓርቲው ድል ካስከተለባቸው ድንጋጤ ገና አላገገሙም። እሁድ በዛክሰን አንሃልት በተካሄደው ምርጫ አኤፍዴ በሰፊው ከተጠበቀውም በላይ 44 በመቶ የሚጠጋ ድምፅ በማሸነፍ ከፍተኛ ድል ተቀዳጅቷል። ፓርቲው 43.8 በመቶ ድምፅ በማግኘት እጅግ በገዘፈበት በእሁዱ ምርጫ ወግ አጥባቂው የክርስቲያን ዲሞክራት ህብረት ፓርቲ በጀርመንኛው ምህጻር ሴዴኡ ከዚህ ቀደሙ ምርጫ ውጤት በግማሽ ዝቅ ያለ 17.2 በመቶ ድምፅ ብቻ ነው ያገኘው። ሴዴኡ ሁለቱ ጀርመኖች የዛሬ 36 ዓመት እንደተዋሃዱ ለአራት ዓመታት ከ8 ዓመት በኋላ ደግሞ እንደገና ለተከታታይ 25 ዓመታት እስካሁን ድረስ ግዛቲቱን ሲመራ ቆይቷል። ይሁንና ፓርቲው በምርጫው ያገኘው ውጤት ከተጠበቀውም 23 በመቶ በእጅጉ ማሽቆልቆሉ የፓርቲው መሪዎችና ደጋፊዎች ድንጋጤ ውስጥ እንደከተተ ነው። ከሴዴኡ ጋር ተጣምረው ግዛቲቱን ሲያስተዳድሩ ከነበሩት ፓርቲዎች አንዱ አንጋፋው ኤስፒዲ 9.3 በመቶ ድምፅ ብቻ ማግኘቱ፣ ሌላው ተጣማሪ የነፃ ዴሞክራቶቹ ፓርቲ ደግሞ 2.6 በመቶ ድምፅ ብቻ በማግኘት በግዛቲቱ ፓርላማ ውስጥ እንኳን መቀመጫ ማግኘት የማይችል ፓርቲ መሆኑ እያነጋገረ ነው። ምንም እንኳን አይፍዴ በግዛቲቱ ምርጫ ከፍተኛ ድምፅ እንደሚያገኝ አስቀድሞም ቢገመትም መራጩ ሕዝብ ጨክኖ ይቀጣናል ብለው ያልጠበቁት ነባሮቹ ፓርቲዎች ውጤቱ አሳስቧቸዋል። የሴዴው ፖለቲከኛ የጀርመን መራሄ መንግስት ፍሪድሪሽ ሜርስ ትናንት በሰጡት መግለጫ በዛክሰን አንሃልት ምርጫ የአይኤፍዴ ድል መላ ጀርመንን የሚፈትን መሆኑን በፓርቲያቸውም ላይ ተጽዕኖ እንዳደረገም ተናግረዋል።
20: በአንድ የፌዴራል ግዛት ውስጥ 60 በመቶ የሚሆኑ መራጮች ከፍተኛ ህዝብ በተሳተፈበት ምርጫ የሀገራችንን ዲሞክራሲያዊ ተቋማትና ህጎች መሰረታዊ በሆነ መልኩ ጥያቄ ውስጥ ለሚያስገቡ የፖለቲካ ፓርቲዎች ድምፅ ሲሰጡ ይህ የምርጫ ውጤት እንዲሁ በቀላሉ ችላ የምንለውና እንደ ወትሮ መቀጠል የምንችልበት አይደለም። ይህን አናደርግም። ስለዚህ ጉዳይ በሰፊው ተወያይተናል። በእኛ ላይ ተጽዕኖ አሳድሯል። እኔንም በግል ነክቶኛል። እውነቱን ልናገር ይህ የክርስቲያን ዲሞክራት ህብረት ፓርቲ በአመታት ውስጥ ብቻ ሳይሆን በበርካታ አስርት አመታት ውስጥ የደረሰበት ከባድ የምርጫ ሽንፈት ነው።
19: ይሁንና ከዛሬ አራት አመት አንስቶ የሴዴው ሊቀመንበር ሜርስ መንግስታቸው ሁሌም የጀርመንን ህገ መንግስት እሴቶች እንደሚጠብቅ ገልጸው ይህም በጀርመን መደራደሪያ እንዳልሆነም ተናግረዋል። ብዙሃኑ ሊለወጡ ይችላሉ፣ ዴሞክራቶች ግን ሁሌም ይህን መገንዘብና መቀበል አለባቸው ሲሉም አሳስበዋል። በዚህ ምርጫ ከተመሰረተ 13 ዓመታት ያስቆጠረው አይኤፍዴ ያገኘው ድል በእጅጉ አስገርሟል። አይኤፍዴ በዛክሰን አንሃልት ያስመዘገበው ውጤት ወግ አጥባቂው ፓርቲ ሴዴኡ፣ ሶሻል ዴሞክራቱ ኤስፒዴ፣ ለተፈጥሮ ጥበቃ የሚታገለው የአረንጓዴዎቹ ፓርቲ እንዲሁም የግራዎቹ ፓርቲ በአጠቃላይ ካገኙት ድምፅ ጋር እኩል መሆኑ የምርጫውን ውጤት ከእስካሁኖቹ ልዩ አድርጎታል። ዶቼ ቬለ ስለ ውጤቱ ያነጋገራቸው የፖለቲካ ተንታኝና የሕግ ባለሙያ ዶክተር ለማ ይፍራሸዋ የአኤፍዴን ድል ተአምር ብለውታል።
21: ሶሻል ዲሞክራት 0.9 ተጨማሪ ድምፅ ስላገኘ ካለፈው ምርጫ ደስተኛ ነው። ክርስት ዲሞክራት ዩኒየን እኮ ከ42 ድምፅ ውስጥ 15 ብቻ ነው አገኘ። 25 መቀመጫ ነው አጣ። አራት ፓርቲዎች ክርስት ዩኒየን፣ ሶሻል ዲሞክራት፣ አረንጓዴ ፓርቲ፣ ግራ ክንፍ አንድ ላይ ተደምሮ የአማራጭ የጀርመን መንግስትን 39 መቀመጫ ነው የሚያመጡት። አራቱም ተደምሮ አንድ ፓርቲ ብቻውን 39 ማግኘቱ ራሱ ተአምር ነው። ይሄንን እንደ ትንሽ ነገር ማውራቱ አግባብ አይመስለኝም። ለመጀመሪያ ጊዜ ጀርመን ከሁለተኛ ዓለም ጦርነት በኋላ በዲሞክራሲ ምርጫ አንድ ቀኝ አክራሪ ፓርቲ ስልጣን የሚይዝበት ጊዜ ይመስለኛል።
19: በዚህ ምርጫ ሴዴኡ መራር ሽንፈት የገጠመው መራጩ ህዝብ ግዛቲቱን ተጣምረው በሚመሩት በሴዴኡ በኤስፒዴ እና በነፃ ዴሞክራቶቹ ፓርቲ እንዲሁም ጀርመንን ተጣምረው በሚገዙት በሴዴኡ እና በኤስፒዲ ፖለቲካ ደስተኛ ባለመሆኑ ምክንያት ነው ሲሉ ተንታኞች ይናገራሉ። ዶቸቨለ በጉዳዩ ላይ አስተያየታቸውን የጠየቃቸው ዶክተር ለማ ይፍራሽዋም በዚህ ይስማማሉ። ዶክተር ለማ እንደሚሉት ለአይኤፍዲ ድምጹን የሰጠው ህዝብ ፓርቲው የሚያራምደውን ርዕዮተ ዓለም የሚደግፍ ህዝብ ብቻ አይደለም። በሴዲኡና በኤስፒዲ ደስተኛ ያልሆኑ የቀድሞ የፓርቲዎቹ ደጋፊዎችም ጭምር እንጂ መራጩ ይህን ያደረገው እንደ ዶክተር ለማ ፓርቲዎቹ ኃላፊነታቸውን ባለመወጣታቸው ከዚህ ትምርት እንዲወስዱ ለማድረግ ጭምር ነው።
21: ባለፉት 24 አመት የክርስቲያን ዲሞክራቲክ ህብረት ፓርቲ በዛ ግዛት ውስጥ በዛ ክልል ውስጥ ያደረጋቸው ፖለቲካዎች ናቸው ዛሬ ህዝቡ ማለት ነው 44.5 ነበር በመጀመሪያ አሁን 43.8 አካባቢ ነው የመረጠው ህዝብ እኮ ይሄ ህዝብ በሙሉ ቀኝ አክራሪ አይደለም ቀኝ አክራሪ ተብሎ የሚገመት ጀርመን አቀፍ 15% 20% ላቲንት እንደዚህ ተብሎ ነው የሚገመተው እዛ አሁን እንደ 30% በል 30% ወይም 40% ቀኝ አክራሪ መረጠው ብንል 60% እኮ ከ1.7 ሚሊዮን መራጮች ውስጥ 60% እንደማንኛውም ሰው ዜጋ ነው ማለት ነው። አብዛኛዎቹ ፍሪላንስ አሁን በነፃነት አማራጭ ለጀርመን የመረጡት የመንግስት ቀጣሪዎች ናቸው። ራሳቸውን ችለው የራሳቸው የግል ካምፓኒ ያላቸው ናቸው። የክርስቲያን ዲሞክራቲክ ፓርቲ ሲገዛ አገሪቷ ውስጥ ግዛት ውስጥ ያሉ ችግሮችን ከስር ከስር ተከታትሎ ስላልፈታ ነው ግዛቱ ብዙ ችግሮች አሉ። እነዚህን ችግሮች ሊፈታ የሄደባቸው መንገዶች አንድ እዛ ግዛት ውስጥ ልክ አይደለም፣ ሁለተኛ ደግሞ ምርጫው ላይ ትልቅ ተጽዕኖ ያደረገው በአገር አቀፍ ደረጃ በአሁኑ ወቅት እየገዛ ያለው የክርስቲያን ዲሞክራት ህብረት ከሶሻል ዲሞክራቶች ፓርቲ ጋር ሆኖ ነው። በዚህ የፌዴራል መንግስት ላይ የጀርመን ህዝብ ደስተኛ አይደለም በሚደረገው ነገር። ስለዚህ አይ አንድ ምልክት ማስቀመጥ አለብን ነው።
19: ለዚህ ማሳያ ያሏቸውንም ተጨባጭ ምሳሌዎች ዶክተር ለማ ዘርዝረዋል።
21: ፖላንድ የጀርመን ጠረፍ ናት። በዛ በኩል ያመስላል አንድ ሊትር ቤንዚን 1.30-1.40 ነው። ጀርመን ሀገር 2.50 ገብቷል። 5 ኪሎ ሜትር እኮ ቢሄድ ሰው በ1.30 ነዳጅ ሞልቶ ይቀዳል ማለት ነው። 9 ሀገሮች ሲከባት ጀርመን በእነዚህ ዙሪያ ቤንዚን ርካሽ ነው። የኤሌክትሪክ ዋጋ ርካሽ ነው። ጀርመን ሀገር ውስጥ ነው ውድ ነው። ይሄ የሆነበት ምክንያት መንግስት ቀረጥ መሰብሰብ ስላለበት ቀረጡ ከህዝቡ ገቢ ጋር ስላልተመጣጠነ እያንዳንዱ ዜጋ ዛሬ አንድ ገንዘብ ከማውጣቱ በፊት አንድ ካፌ አንድ ቡና ለመጠጣት ወጣ ብሎ አስቦ ነው የሚወጣው። እያንዳንዱ ውድ ሆኗል። ነዳጅ ለመምላት ያለ አይ በእግሬ ሄዳለሁ የሚል ነው፣ አይ በህዝብ ትራንስፖርት ሄዳለሁ የሚል ነው። ግን አሁን ይሄ ዛክሰን አናልድ ደግሞ አብዛኛው በከተማ አይደለም በገጠር የተበታተነ ቦታ ነው። ብዙዎቹ 50 ኪሎ ሜትር 40 ኪሎ ሜትር በየቀኑ እየተመላለሱ የሚሰሩበት ነው። ያ ማለት ከነዳጅ ከኢነርጂ ከመኪና ጥገኞች ናቸው ማለት ነው። ስለዚህ ይሄ የእያንዳንዱን ኪስ የሚነካ ነው። ይሄ የዳቦ ጉዳይ ነው። ይሄ የህልውና ጉዳይ ነው የሚሉት። ስለዚህ ክርስቲያን ዲሞክራት በሀገር አቀፍ ደረጃ የሚመራው ፖለቲካ ተቀባይነት ያለማግኘት ብቻ ሳይሆን 24 ዓመት ይሄ ፓርቲ ሲገዛ ራሳቸውን መጠየቅ አለባቸው። ብሶቶችን እያባባሱ ችግሮችን እያባዙ ምን እያሉ ህዝብ እያነሳሱባቸው መሆኑን እያወቁ እነዚህ ችግሮች በክልሉ በሀገር አቀፍ ደረጃ መፍትሄ ማግኘት ሲገባቸው በሀገር ውስጥ የአውሮፓ የዓለም አቀፍ ፖለቲካው ትንሽ ስለበዛ ይመስለኛል እኔ ህዝቡ በጣም ደስተኛ አይደለም በፖለቲካው። ስለዚህ እነዚህ ረዥም እድሜ ያላቸው የህዝብ ፓርቲ የሚባሉት ህዝቡን ረስተዋል።
19: የጀርመን ነባር ፓርቲዎች ከአይኤፍዲ ጋር ለመስራት ፈቃደኛ ባለመሆናቸው አይኤፍዲ በ16ቱ የጀርመን ፌዴራል ግዛቶች በጥምር መንግስት ውስጥ ተሳትፎ የለውም። ከአሁኑ ምርጫ ውጤት በኋላም እስካሁን ከፓርቲው ጋር ተጣምሮ መስራት እንደሚፈልግ የገለጸ ፓርቲ አልተገኘም። በሌላ በኩል የተቀሩት ተሸናፊ ፓርቲዎችን ቢጣመሩ እንኳን መንግስት መመስረት የሚያስችላቸው ድምፅ ማግኘት አይችሉም። በዚህ መሃል ከግራዎቹ ፓርቲ የወጡት ሳራ ቫግን ክኔሽት የተባሉት ታዋቂ ፖለቲከኛ ከጥቂት ዓመታት በፊት የመሰረቱት ቡንድኒስ ሳራ ቫግን ክኔሽት በጀርመንኛው ምህጻር ቤኤስቬ የተባለው ፓርቲ አንጋሽ ሊሆን እንደሚችል ተገምቷል። ይሁንና በመርጫው ከአምስት በመቶ ድምጽ በላይ ያሸነፈው ህዝበኛ የሚባለው ይሄው ፓርቲ ከአይኤፍዲ ጋር የሚስማማባቸው ነጥቦች ቢኖሩም የመጣመር ፍላጎት እንደሌለው ነው የተናገረው። አይኤፍዲ በበኩሉ ከተለያዩ ፓርቲዎች ጋር ሊያካሄድ በሚችለው ንግግር አንድ ውጤት ላይ ሊደርስ እንደሚችል ገልጿል። በዛክሰን አንሃልት የመንግስት መስረታው ባይሳካ የሚቀጥሉት እርምጃዎች ምን ሊሆኑ ይችላሉ? ዶክተር ለማ
21: አማራጭ ለጀርመን ፍጹም አብላጫን ሲሎ መንግስት መስረት አልቻለም ትነር ይፈልጋል። በሚቀጥለው ሁለት ሳምንት ውስጥ የተመረጠው የህዝብ ተወካዮች 83 መቀመጫ ማለት ነው 83 መቀመጫ ስብሰባ ያደርጉና የክልሉን ፕሬዝዳንት መረጡ ይባላሉ። ያ ማለት አራቱ ፓርቲዎች 39 አማራጭ ለጀርመን ፓርቲ ደግሞ 39 ካለው አሁን ፓርቲ ነው ሁለቱም እኩል ድምጽ አላቸው። አንደኛ ከሁለት ሳምንት በኋላ ምርጫ ይደረጋል። የመጀመሪያ ምርጫ ላይ አብላጫ ድምጽ ለማይቀራል በሚቀጥለው ሁለት ሳምንት ውስጥ የማይሆን ከሆነ ተሰብስቦ የዚህ የአሮጌ ፓርላማ አባላት እንዲበተኑ አድርጎ አሁንም ድምጽ አሸናፊ ከጠፋ በሶስተኛ ራውንድ በሶስተኛ ዙር ምርጫ በስሌ ተአቅቦ አድርጎ ቢቶ እና አንድ ሰው ከሌላ ፓርቲ ቢመጣ ኡልሪች ሲግሙንድ ከሚኒስትር ፕሬዝዳንት ይሆናል። የማይቻል ከሆነ ጠብቆ አሁን እልህ ውስጥ ከገቡና እንገፋለን ካሉ ምርጫ ነው የሚያደርጉት ከስድስት ወር በኋላ ከሶስት ወር ከአራት በኋላ።
19: በዛክሰን አንሃልት ግዛት የአይኤፍዲ ድል በጀርመን ፖለቲካ ላይ ያሳደረውን ተጽዕኖ ያስቃኘን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሂሩት መለሰ ነኝ። ደህና ቆዩን።
1: ጠቅላላው ስርጭታችንም እስካሁን የተከታተላችሁትን ይመስል ነበረ። በቆረን አጭር ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ በያላችሁበት።